0: ድሮ አብሪ ከቆ በርዘብ ሶ ለልብንም አንያም ለላዘብ ሶ ጋርም ሶ ምክዘብ ሶ ያቆም ተቆ ፈላም ያቶ ቆም ኮይዝ ዋት ቴክሲ ባኪ ከፓስ 7 ሰይታም ኩሊ አሶለ ወንጎሪ ባዘብ ሶ ፎንቦሊ 081 8517195 ነምበር 081 8517195 ብዙ ለጥሪ የሚያወለ ሎንገ ባንጋ ከባዘሪ ሞፈማም
1: አዶ
0: እንጀምና ከክለ ኮይዝ ቢሶም
1: ግሬት
0: ዋት ሎዙሪ አንደ ባዙሪም
1: ዙሪ
0: ባፍተ ዘብሶ ብርምናከ
1: ኩላኒ ምቻል ባታው ቢታዋል ይዛራ ዲሰሪ
0: እዝብሶ ዘቆ በማኝን
1: ዘቆን ኩና ፒየሮ
0: እንጃቦ ዲዮ
1: እኒ አልቪዞራ ዲሰሪ ታሩንጊ አም ቬሌክሰ ነበር ኮና ኩሩሳራ ሳናምባይ
0: እንጃም
1: ዘ 81 72
0: 49
1: 3098 72 49
2: 308